ይህ ሰዲ መንዳምዳም ጽኪወን ሰየ ስማሪ ተፈታፈክ ሰየ አዲዮ ሩሱም ዘይህ ዘኑሪ ሳን መዛንዶ ይፍተ ዲስካፕቲያቫን ዲስካኒ ፓፕሮፌስና ሲንሲሳ ይፋናሮስቴው ይፋዳውልናሮ ራዲዮ ሶፊያ